0: ስፒሪት ሚንታይም ኤስታቲቲ ክሎዝ ቱ ዩ ግዝቦንገለ ጓና ቲጀከን ከይ ኡምኩሚንዱ 107.6 FM ዘ ሳውንድ ኦፍ ቾይስ ኦፍ ኬዘሪንስ ካፒታል
1: 107.6 FM